0: لي حاد ناي ريديت كابلاي بستفت اما متقاط حايا لسراتينيا تات ريديت تقتلهم توم نزي زفت امونا بفردي قربو ودب حبرات هاقرات او إلو ودب وهابي وقال ودب حبرات هاقرات ستيفان ديجاريك تي ناي كابلاي حاقز نابتين اوارح بزغط سلقيت لسلا سميتي شحسبات كام مربتهم استمزاوابولو ዝተመዛበሉሉ ናብ ግዝኣት ጆንግሊ ረድኤት ሒዙ ዝጓዓዝ ከም ዝነበረን ገሊጹ ውድብ ሕብራት ሃገራት ኣብ ደቡብ ሱዳን ነቶም ሓገዝ ዘድልዮ ማሕበረሰባት ሓገዝ ንምሃብ ኣብ ዝብትነሉ ዝነበረ 29 ገበርቲ ሰናይን ኮንትራክተራትን ካብ መጀመርታ ናይ ዝዓመት ከም ዝተቐትሉ ገሊጹ ኣሎ ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ኣብ ምርጫ ኮንግረስ ኣሜሪካ ንብዙሕ ዓመታት ስልጣን ሒዛ ንፀንሐት ኣባል ኮንግረስ ዒራት ዓዊታ ጓል 29 ዓመት ኢትዮጵያዊ ትውልዲ ዘለዋ ኣሜሪካዊት ፖለቲከኛ ሜላት ኪሮስ ኣብ ኮሎራዶ ንኮንግረስ ኣሜሪካ ብተካየደ መባእታ ውድድር ዲሞክራት ንልዕሊ 30 ዓመታት ስልጣን ዝሓዘት ዲያና ዴጌት ብምስዓርያ ታሪካዊ ዓወታ መዝጊባ ዘላ እዚ ብዲሞክራሲያዊ ሶሻሊስት ኣሜሪካ ወይ ዲኤስኤ ዝድገፍ ጉዕዞ ሜላት ኪሮስ ኣብ መላእ ፖለቲካዊ ጉዕዞ ኣሜሪካ ዓብ ምንቅስቃስ ዝፈጠረ ኮይኑ ነቲ ኣብ ውሽጢ ሰልፊ ዲሞክራት ዝረአ ዘሎ ናይ ወለዶን መዋቅራዊ ፖለቲካን ለውጢ ዘርኢ مخانو تغليت اللو بمسارت معكنات زينا برويتر سوطو تابتاب أسا سبعان شمونتن ميتاو دمت اتود الدراب سقطر الوان ميلات نتاقوال سوسان شمونتن عمت ديانا ديگيت بأسا تشوعات تشح دمت مريحاتا تاسال سايز درجة زحازت وان دا جيمس دما بسفح فللي محديقاتا ሐሊፋት ተያዘላ ሜላት ኪሮስ ኣብዚ እዋን እዚ ብዛዕባ መባእታዊ ምርጫ ኮሎራዶ ሓሊፋ ንኮሎራዶ ኣብ ኮንግረስ ክትውክል እትኽእል ቀዳመይቲ ጸላም ጓል ኣንስተይቲ ንምዃን ተዳልያ ትርከብ ኣላ ሜላት ህፃን ከላ እያ ምስ ስድራ ቤታ ካብ ትግራይ ኢትዮጵያ ናብ ኣሜሪካ ተጓዒዛ ባዲላታት ዝሓዝ ወለንትኛታት ብጨና ዝደልዩ ኣኽላባት ዝተሰነየ ጉጅለታት ኣድሕን ካብቲ ሰሙን ኣቁፂሩ ዘሎ ኣብ ቬኔዙዌላ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዝደሓኑ ሰባት እንተረኸቡ ቃልሶም ይቕፅሉ ኣለዉ ኣብዚ ሰሙን እዚ ካብ ፕርስራስ ብሂወቶም ዝወፁ ሰባት ብተኣምራታዊ መገዲ ዝደሓኑ ኣለዉ ኮይኑ ግና ብዙሓት ነበርቲ እቲ ኣጋጢሙ ዘሎ ቅልውላዊ ተዋህቦስ ምላሽ እኹል ከም ዘይኮነ ይዛረቡ ቁጥሪ እቶም ዝሞቱ ዳርጋ 2000 በፂሑ ኣብ ዘለዎሉ እዋን ውድብ ሕብራት ሃገራት እውን ነቲ ናይ ግብረ መልሲ ናይ ረድኤት ግብረ መልሲ ኣበሪኽዎ ኣሎ ኣፈኛ ዋና ፀሓፊ ውድብ ሕብራት ሃገራት ስቴፈን ዱጃሪክ ተሓገዝ ምስ ፕሮግራም መግቢ ዓለምን ካልኦት ትካላትን ብምትሕባር እዩ ዝወሃብ ዘሎ ኢሉ
1: The support includes management of temporary shelter sites, installation of tents and of beds, primary healthcare, mental
0: health services. እዚ ሓገዝ ምሕደራ ግዚያዊ መዕቆቢ ቦታታት ምትካል ድኳናትን ምዕዳል ኣራውትን መባእታዊ ክንክን ጥዕና ኣእምራዊ ጥዕና ስነ ኣእምራዊ ደገፍ ምስ ህፃናት ዝተሓሓዝ ቦታታት ከምኡን ኣገልግሎታት ማይን ፅሬትን ዘጠቃልል እዩ ፕሮግራም ምግቢ ዓለም ዝተዳለዉ መግብታት ኣብ ምዕዳል ምስ ናይ ማሕበረሰባት ይሽፍኖ ደገፍ ይረክብ ኣሎ ተመራመርቲ ኣብቲ ኣብ ዝቕፅል ወርሒ ዝግበር ንናይ ነናይ 5 ዓመት መፅናዕቲ ህዝቢ ነፍሲ ወከፍ ስድራ ቤት ኣብቲ ቆፅራ ህዝቢ ሙሉእ ብምሉእ ተሳትፎ ክገብር ኣገዳሲ ምዃኑ ኣጉሊሖም እቲ መፅናዕቲ ብቤት ፅሕፈት ስታትስቲክስ ኣውስትራልያ እዩ ዝምራሕ ኣብ ሃገራዊ ዲሞግራፊታት ዘሎ ኩነታት ሰፊሕ ሓበሬታ ድማ ዝህብ እዩ እቲ ቆፅራ ህዝቢ ሰሉስ 11 ነሃሰ እዩ ዝካየድ ክኢላ ስታትስቲክስ ዶክተር ዴቪድ ኩረን ከም ዝገልፆ ሓበሬታ ቆፅራ ህዝቢ ትካላትን ውድባትን ንድሌት ህዝቢ ምእንቲ ክርዱ ዱ ንሓገዝ ዘድልዩ ሰባት ወሲኹ ኣገዳሲ ኣገልግሎታት ብዝግባእ ንምቕራብ ተባሂሉ ዝግበር መፅናዕቲ ምዃኑ ገሊጹ
2: Let me give you some specific examples.
0: ገለ ኣብነታት ክበኩም ንመክሰብ ዘይሰርሕ ናይ ኣውስትራልያ ወለንታውያን ቢዝነስ ነቶም ኣብ ዞባታትን ርሑቅ ከባቢታትን ዝነብረ ሕብረተሰባት ምስ ናይ ንግዲ ክኢላታት ብምርኻብ ፀገማት ይፈትሕዮም ስርሖም ቅድሚ ምጅማሮም ነቲ ኣብ ቆፅራ ህዝቢ ዝርከብ ሓበሬታ እዮም ዝርዩ ሓገዝ ዘድልዮም ማሕበረሰባት ክረኽቡ ብዛዕባ እቲ ዞባ ስእሊ ዝህቦም ውሑስ ደገፍ መንግስቲ ክረኽቡን እዚ ቆፅራ ህዝቢ ዝሕግዞም እዩ ኣብ መልበርን ሎም ለይቲ ብዛዕባ ዝሞተ ሓደ መንእሰይ መርመራ ይግበር ኣሎ ፖሊስ ቪክቶርያ ከም ዝሓበሮ እቲ ወዲ ብረቡዕ ምሸት ኣብቲ ቦታ ቅድሚ ማቱ ኣብ ጥቓ ክሬግ በርን ኣብ ዝርከብ ማእከል ጥዕና ከቢድ ጉድኣት ወሪድዎ እዩ ተረኺቡ መርመርቲ ገበን ነቲ ኣብቲ ከባቢ ዘጋጠመ ኩነታት ይምርምሩ ኣለዉ እቲ መንእሰይ ዛጊት መንነቱ ብወግዒ ኣይተገልፀን ዘሎ ن ናብ ውድድራት ዋንጫ ዓለም ፊፋ ምስ ንሰግር ደገፍቲ ኩዕሶ እግሪ ዓዲ እንግሊዝ ጋንቶኦም ኣንጻር ኮንጎ ገጢማ ክልተ ብሓደ ድሕሪ ምዕዋቶ ናብ ዙር 16 ብምሕላፍ ሓጎሶም ይገልጹ ኣለዉ። ሃሪኬን ኣብ ካልኣይ ፍርቂ ፀወታ ብዝግመዝገባ ሸቶያታ ጋንታ ክትዕወት ክኢላ ዘላ ዝቕፅል ፀወታታ ጋንታ ኣብ ስቴድዮም ኣዝቴክ ኣንጻር ሜክሲኮ ክኸውን እዩ። እዚ ቦታ እዚ ኣብ ዋንጫ ዓለም 1986 ኣርጀንቲና ኣንጻር እንግሊዝ ገጢማ ዲያጎ ማራዶና በታ ኢድ ኣምላኽ ኢሉ ዝፀውዓ ብኢዱ ዝኣትወት ሸቶያ እንግሊዝ ተሳዒራ። ደጋፊ ፋዚ ዓሊ ዓዲ እንግሊዝ ዓብ ብድሆ ካብ ሜክሲኮ ከም ዝፅበያ ይገልጽ።
3: Mexico will be a real test. The Azteca is a very historic stadium.
0: Mexico ናይ ብሓቂ ፈተና ክትከውን እያ። ኣዝቴክ ብጣዕሚ ታሪካዊ ስቴድየም እዩ። እቲ ኣብኡ ዝህሉ ሃዋህ ኣዝዩ ዘፍርሕ እዩ። እቶም ኣብኡ ዝህሉ ደገብቲ ብጣዕሚ እዮም ዘፍርሑ። እዚ ብሓቂ በዳህ እዩ። እንተኾነ ንሕና ሰለስተ ኣናብሲና ሎሚ ንግሆ ካብ ዝተገብረ ውድድራት ዋንጫ ዓለም እንግሊዝ ኣንጻር ኮንጎ ገጢማ ክልተ ብሓዶ ኣብ ርእሲ ምስዓራ፣ ቤልጅየም ድማ ንሴኔጋል 3-1 ስዒራ ኣላ። ኣብዚ እዋን እዚ ኣሜሪካን ኣንጻር ቦዝኒያ ሄርዘጎቪና ይጋጥማ ኣለዋ። ኣሜሪካ ሓደ ብሓደ ብሓቢ ባዶ ትመርሕ ኣላ። ባር ዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያን መጠን ቸርፍን ክሕብረኩም። ኣብ ፓሪስ ዝለዕለ 17 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ክዘንብ እዩ ዝለዕለ 15 ዲግሪ ሴንቲግሬድ፣ ኣብ መልበርን እውን ክዘንብ እዩ ዝለዕለ 15፣ ኣብ ሆባርት ዝለዕለ 15 ዲግሪ ሴንቲግሬድ፣ ኣብ ካምቢራ እውን ክዘንብ እዩ ዝለዕለ 14 ዲግሪ ሴንቲግሬድ፣ ኣብ ሲድኒ ክዘንብ ተኽእሎ ኣሎ ዝለዕለ 23 ዲግሪ፣ ኣብ ብሪስበን ብከፊል ደበና ዝለዕለ 25 ዲግሪ ሴንቲግሬድ፣ ኣብ ዳርዊን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም ናይ ኣሜሪካ ዶላር፣ ከምኡውን ሓደ ናይ ኣውስትራልያ ዶላር 109 ቅርሽን 37 ሳንቲም ናይ ኢትዮጵያ ብሪ ይሽረፍ ኣሎ። ዜና ወዲእና ኣለና።

0: ክብራ ሰማዕትና ካብዚ ቀፂሉ ዝቐርብ ልኡኽና ሰደደልና ፀብፃብዩ ፀጋይ ክንፈ ኣብ ከባቢና ዝማዕበሉ ዜናታት ኣዋሂዱ ኣቕሪበሎ እንሆ።
1: ሰላም ጥዕና ሃበልና ከመይ ቀኒኩም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ነሰዓት ተዳለው ዜናታት እንሆ ፈለማርስታቶም ከነቐድም። ባንኪ ኤርትራ ጽኑዕ ሕጋዊ መተሓሳሰቢ ኣውፅኡ። ፖሊስ ትግራይ ብለይቲ ዝግበሩ ኩሎም ጉዕዞታት ምሉእ ብምሉእ ከም ዝኣገደ ኣፍሊጡ። ሕወሓት ምስ መንግስት ፌደራል ንምድርዳር ኣብ ኣዲስ ኣበባ ዘይኮነስ ሳልሰይቲ ሃገር ከም ዝደሊ ገሊጹ። ኣብ ሱዳን ዝተፈጸሙ ዘስካሕሑ ገበናት ይዳሎ ምስ ተባህሉ ላዕለወት ሰበስልጣን ሕቡራት ዓረብ ኤሚሬትን ኢትዮጵያን ብኣህግራዊ ቤት ፍርዲ ገበን ክምርመሩ ተሓቲቱ ዝብሉ ነሰዓት ተዳለው ዜናታት እዮም ናብ ዝርዝራቶም። ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዘይ ዓቐን ተታሒዘሎ ንዝበሎ ባጢራ ናቕፋ ብዝምልከት ኣብ ሳልስቲ ጽኑዕ ሕጋዊ መተሓሳሰብ ኣውፅኡ። እቲ ባንክ ዝኾነ ይኹን ካብ ባንኪ ወፃኢ ኣብ ኢድ ህዝቢ ዝርከብ ገንዘብ ክሳብ መወዳእታ ሓምለ ናብ ባንኪ ሕሳብ ክኣቱ ግዜ ይብሎ። ባንኪ ኤርትራ መግለፂኡ ነፍስ ወከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራሕ ከም ዘለዎ ምስ ዝመሰል እዚ ድማ ግቡኣት ምፍፃም ግዴታ ምዃኑ ተሓሳሲ ይብሎ። ብተወሳኺ ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዘይ ዓቐን ዘይተወሰነ ግዜ ክትሓዝ ሕጋዊ ከም ዘይኮነ ጠንቂቑ። ብመሰረት እዚ ድማ ካብ ባንክታት ወፃኢ

ሒዘሎ ባጤራ ናቕፋ ክሳብ 30 ሓምለ 2026 ብዘሎ ግዜ ባንክታት ኣብ ዝርከብ ሕሳባቶም ክእትዎ ሕሳብ ዘይብሎም ዜጋታት ወይ ትካላት ድማ ሓዱሽ ሕሳብ ከፊቶም ኣታዊ ክገብሩ መምርሒ ሂቡ ነዚ መምርሒ እዚ ኣብ ዘይተግብሩን ኣብ ዝተዋሃበ ገደብ ግዜ ገንዘቦም ኣታዊ ኣብ ዘይገብሩን ኣካላት ግን ፅኑዕ ሕጋዊ ስጉምቲ ክወስድ ምዃኑ ኣፍሊጡ ኣሎ ፖሊስ ትግራይ ብለይቲ ዝግበሩ ጉዕዞታት ሙሉእ ብምሉእ ከም ዝኣገደ ኣፍሊጡ ኮሚሽን ፖሊስ ትግራይ ካብ መቐለን ካልኦት ዞባታት እንተበጊሶም ናብ ኣዲስ ኣበባን ካልኦት ክልላትን ብለይቲ ዝግበሩ ናይ ህዝቢ መጓዓዝያ ኣብቶቡሳት ጉዕዞ ሙሉእ ብምሉእ ከም ዝኣገደ ኣፍሊጡ ኣሎ እዚ ስጉምቲ ዝተወስደ ተን ብለይቲ ዝንቀሳቐሰ ኣብቶቡሳት ክጓዓዛን ከለዋ ኣብ ልዕሊ ህዝቢ ናይ ሓደጋ ትራፊክ ፀጥታን ስጋትን ይፈጥር ኣለዋ ክብል እዩ ተጠቒሱ ዘሎ ብተወሳኺ እቲ ብለይቲ ዝጓዓዘ ኣውቶቡሳት ንዘይሕጋዊ ምስጋር ደቂ ሰብ ምስጋር ስደተኛታት መሰጋገሪ ይኮና ከም ዘለዋ ካብ ህዝቢ ጥርዓናት ከም ዝበፅሖም ፖሊስ ትግራይ ሓቢሩ ኣሎ መንግስቲ ትግራይ ህላወን ድሕነትን ህዝቢ ትግራይ ንምውሓስ ኢሉ ኣብ ዝውርሒ እዚ ዘውፅኦ ኣዋጅ እዋን ዝኾነ ትግራዋይ ካብ ዝቐረበሉ ፃውዒት ክተት ወይ ካብ ምስላፍ ንምምላጥ ብምሕሳብ ዝተፈላለዩ ሜላታት ምትላል እንተተጠቂሙ መቕፃዕቲ ክወሃብ ምዃኑ ምግላፁ ዝፍለጥ እዩ ቅድሚ ሕጂ ኣብ ትግራይ ብለይቲ ዝግበሩ ጉዕዞታት ህዝባዊ መጓዓዝያታት ይፍቀዱ ነይሮም እዮም እንትኾነ ብመሰረት ሓላፊ መምርሒ ትራፊክ ፖሊስ ኮሚሽን ትግራይ ኣቶ ብርሃ ወረደ ዝተፈረመሉ ወግዓዊ ደብዳቤ እዚ ሓዱሽ እገዳ ካብ 18 ሰነ 2018 ዓ.ም ግእዝ ጀሚሩ ኣብ ግብሪ ዝውዓለ ኮይኑ ካብ ምሽት ሰዓት 12 ፍረቓን በቆፃፅራ ናይቲ ከባቢ ክሳብ ንጎ ሰዓት 11 ፍረቓን በቆፃፅራ ናይቲ ከባቢ ዝግበር ዝኾነ ይኹን ጉዕዞ ጠጠው ንክብል ዝእዘዝ እዩ እቲ ናይ ምእጋድ ውሳነ ካብ ቢሮ ትራንስፖርትን መራኸብን ብ13 ሰነ 2018 ዓ.ም ብዝተፃሓፈ ደብዳቤ መሰረት ገይሩ ዝተወስደ ምዃኑ እዩ ሓበሬታ ምልክት ዘሎ ፖሊስ ትግራይ ነቲ ናይ ህዝቢ ጉድኣት ንምክትታል ኣብ ባይታ ዘሎ ኩነታት እናተኸታተለ ምስ ኣባላት ፖሊስ ትራፊክን መርመርቲ ኣካላትን ብምትሕባር ፅኑዕ ቁፅፅር ክገብር መምርሒ መሓላለፍ ኣሎ ፖሊስ ብዚ መገዲ እዚ ነዚ ኣባይታ ዘሎ ፀገማት ንምፍታሕ ፅኑዕ ቁፅፅር ከካይድ እዩ እዚ ሓዱሽ ናይ ለቲ ጉዕዞ እገዳ ንምሉእ 7 ዞባታት ፖሊስ ትግራይ ዝተመሓላለፈ ከም ዘሎ እዩ እቲ ደብዳቤ ኣብሪሁ ዘሎ ክልላዊ መንግስቲ ትግራይ ኣብ ዘወርሒ እዚ ዘውፅኦ ኣዋጅ ህፁፅዋን ኣብ ዓንቀፅ 31 ንኡስ ዓንቀፅ 2 ሃብቲ ተፈጥሮ ንምግዓዝ ብዘይሕጋዊ ተሽከርካሪ ዝተጠቐመ ኣገልግሎት መጓዓዝያ ዝሃበ ካብ 30,000 ክሳብ 50,000 መቕፃቲ ከም ዘቐመጠ ዝፍለጥ እዩ ብተወሳኺ ቀጥታ ይኹን ብተዘዋዋሪ ኣብ መዳይ ኢኮኖሚ ምስ ፀላኢ ሓቢሮ ናይ ትራንስፖርት ግልጋሎ ዝሃበ ወይ ዝሓገዘ ሰብ ብፅኑዕ ዓሰርቲ ገንዘብን ከም ዝቕፃዕ እዩ ዝሕብር እቲ ብስም ክልላዊ መንግስቲ ትግራይ ዝወፅእ ኣዋጅ ከም ሂማን ራይትስ ዎች ሕብረት ኣውሮፓን ዝኣመሰሉ ዝተፈላለዩ ትካላት ተቃውምኦም ገሊፆምሉ እዮም ሕወሓት ምስ መንግስት ፌደራል ድርድር ንምግባር ኣብ ኣዲስ ኣበባ ዘይኮነ ሳልሰይቲ ሃገር ከም ዝደሊ ገሊፁ ህዝባውያን ሓርነት ትግራይ ሕወሓት ምስ ፌደራል መንግስቲ ዝደራደር እንተኮይኑ ኣብ ከተማ ኣዲስ ኣበባ ዘይኮነስ ኣብ ካልእ ሳልሰይቲ ሃገር ከም ዝኸውን ንኣሜሪካ ከም ዘፍለጠ ናይቲ ውድብ ሓላፊት ቤት ፅሕፈት ወይዘሮ ፈትለወርቂ ገብሪ እግዚኣብሔር ተዛሪባ መንግስቲ ኣሜሪካ ቪዛ ካብ ምክልካል ሓሊፉ ካልእ እንተገበረ እኳ ህልውና ህዝቢ ትግራይ ንምርጋፅ ሕወሓት ክሳብ መወዳእታ ከም ዝቃለስ እዩ እቲ ሓላፊት ገሊፃ ዘላ ኣብ ከተማ መቐለ ኣብ ዝርከብ ቤት ፅሕፈት ሕወሓት ካብ ጋዜጠኛታት ንዝቐረበላ ሕቶታት ኣብ ዝሃበቶ ምላሽ እዩ ኣብዚ ጋዜጣዊ መግለፂ ካብ ዝተለዓሉ ጉዳያት ውሽጢ ኩነታት ስምምዕ ፕሪቶርያ ስጋኣት ውግእ ግፋ መናእሰይ እገዳ ቪዛ ኣሜሪካ ከምኡውን ኣሜሪካን ሕብረት ኣውሮፓን ዘውፅዎ መግለፅታት ዝርከብዎ እዩ ክልትዮም ኣካላት ብወገኖም ኣብ ዝሓለፈ ሰሙን ኣብ ዘውፅዎ መግለፅታት ስምምዕ ምቁራፅ ዝተፃብኦ ፕሪቶርያ ተፈፃሙ ክኸውን ከም ዝግባኣዮም ኣሜሪካን ሕብረት ኣውሮፓን ብፅኑዕ ኣተሓሳሲቦም ኣብ ደቡብ ኣፍሪካዊት ከተማ ፕሪቶርያ ብጥቅምቲ 2015 ኣቆፃፅራ ግዝ ብወከልቲ ሕወሓትን መንግስቲ ኢትዮጵያ ንተፈረመ ስምምዕ ምቁራፅ ዝተፀብኦ ተግባራዊ ንክኸውን እቲ ጉዳይ ዝምልከቶም ወገናት ብህፁፅ ናብ ዘተን ክምለሱ እውን ፃውዒት ኣቕሪቦም እዮም ስምምዕ ፕሪቶርያ ከም ዝፈረሰ ብተደጋጋሚ ኣብ ዘውፅኦ መግለፅታት ዘፍለጠ ሕወሓት ድማ ነዚ እውን ቀንዲ ተሓታቲ ፌደራል መንግስቲ ምዃኑ እዩ ክገልፅ ፀኒሑ ሓላፊት ቤት ፅሕፈት ሕወሓት ኣብ መግለፂያ ንስምምዕ ፕሪቶርያ ፌደራል መንግስቲ ከም መሳርሒ ፅንተት እዩ ተጠቂምሉ ብምባል ተመሳሳሊ መርገፂ ኣንፀባሪቃ ኣላ ውዕል ፕሪቶርያ ንክፍፀም ሕወሓት ፃዕሪ ገይሩ እዩ ነቲ ውዕል ዝጥሕሱ ብዙሓት ነገራት እኳ እንተተሰርሑ ስምምዕ ፕሪቶርያ ፈሪሱ እዩ ከይበለ ብትዕግስቲ ሕወሓት ፀኒሑ እዩ ኣብዚ ጉዳይ እዚ ሕወሓት ከም ውድብ ዓብዪ መስዋእት ከፊሉ እዩ ክብትብል እያ ወይዘሮ ፈትለወርቅ ንሳናት እቲ ውድብን ንጋዜጠኛታት ጣብያ ቴሌቭዥን ትግራይን ድምፂውያንን ተዛሪባ ዘላ ንሳ ዝኳ እንተብለት ብሕብረት ኣውሮፓ ዝሓለፈ ቀዳም ዝወፀ መግለፂ ግን ሕወሓት ሕዚ ዝወስዶ ዘሎ ስጉምታት ድንጋግታት ስምምዕ ፕሪቶርያ ዝጥብሕስ እዩ ክብል እዩ ነቒፉ ነይሩ 27 ሃገራት ብኣባልነት ዝተቓለለት ሕብረት ነዚ ከም መርኣያ ካብ ዝጠቐሶም ጉዳያት ሓደ ሕወሓት ተማዓዳዳዊ ጎናጎኒ ዝቋመ ቤት ምክሪ ክልል ትግራይ ምጥያሽ እዩ ዝብል እዩ ነይሩ ወይዘሮ ፈትለወርቅ ንዚ ጉዳይ እዚ ኣብ ዝሃበቶ ምላሽ ሕብረት ኣውሮፓ ተማዓዳዳዊ ቤት ምክረት ጣይሽዩ ኢሎም ኣሉ ኣየ ናይ ቤት ምክሪ እዩ ተማዓዳዳዊ ዝኸውን ኣይትረድአናን ናይ መረዳእታ ክፍተት ድዩ ወይስ ካልእ ንዓና ግልፅ ኣይኮነን ክትብል እያ መሊሳ

ላ ውሓት ዝሓለፈ ሶኒ ኣብ ዘውፅኦ መግለፂ ንትግራይ ዝውክል ካልእ ቤት ምክሪ ነይሩ ይፈለጥ ብምባል ነቲ ናይ ሕብረት ኣውሮፓ መግለፂ ነቐፈይታ ብምቕራቡ ደኡ ገይርዎ እዩ ማእኸላይ ኮሚቴ ህወሓት ኣብ ጳጉሜን 212 ዓ.ም ዝተገብረ ኣካታዕ መረፃ ዝተመርፀ ቤት ምክሪ ትግራይ ናብ ስራሕ ንክምለስ ዝወሰነ ዝሓለፈ ወርሒ መያዝያ መጀመርታ እዩ ነይሩ እቲ ቤት ምክሪ ዝተመረፀሉ መረፃ ፌደራል መንግስቲ ከም ዘይተገበረ ዝቁፅር ዘይፀንዕን ተፈፃምነት ዘይብሉን ክብል እዩ ኣብቲ እዋን ውድቅ ገይርዎ ነይሩ ስርዓት ብልፅግናን ነዊሕ እዋን ንውግእ ክዳሎ ፀኒሕ እዩ ዝበለት ሓላፊት ቤት ፅሕፈት ህወሓት ነዝርእዩ እዮም ዝበለቶ መረዳእታታት ንጋዜጠኛታት ኣካፊላ ኣብዚ ሰዓት እዚ ካብ ምዕራብ ትግራይ ጀሚሩ ክሳብ ምብራቅ ትግራይ ዘሎ ብምልኡ ኣሎ ዝበሃል ሰራዊት ኩሉ ኣኪቡ እዩ ዘሎ ሙሉእ እዝታት ኣሰሊፉ እዩ ዘሎ እግረኛ ተዋጋኢ ጥራሕ ዘይኮነስ መካናይ ዝድሓይሉ እውን ከይተረፈ ብምብራቕን ምዕራብን ትግራይ ኣሰሊፉ ይርከብ ክትብል እያ ወይዘሮ ፈትሊወርቅ ንመንግስቲ ፌደራል ከሲሳ ዘላ እዚ ኮይኑ እውን ንሕና ተዓጊስና ኢና ዘለና ዝበለት እቲ ሓላፊት ኣብ ዞባ ሰላም ንክሰፍን ድሌት ዘለዎም ከም ኣሜሪካ ዝበሉ ወገናት ምፍርራሕ ዘይኮነስ ምስ ሕወሓት ብሓባር ምስራሕ ከም ዝግባእ እውን ኣተሓሳሲባላ ኣሜሪካ ኣኽራሪ ኣብ ዝበለቶም ኣባላት ህወሓት ናይ ቪዛ ገደብ ዝገበረት ኣብ ዝሓለፈ ቅድሚ ክልተ ሰሙን እዩ ነይሩ ናይ ኣሜሪካ ቪዛ ክልከላ ትርጉሙ ፖለቲካዊ እዩ ይትረፍ ናብ ኣሜሪካ ናብ ኣዲስ ኣበባ እኳ ክንከይድ ከምዘይንደሊ ይፈልጡ እዮም ንሕና ናብ ኣዲስ ኣበባ ኣይንኸይድን ኢልናዮም ኢና ክንዘራረብ ክንደራደር እንተኮይና እውን ኣብ ካልእ ሳልሰይቲ ሃገር ከይድና ኢና እንደራደር እምበር ናብ ኣዲስ ኣበባ ኣይንኸይድን ኢልናዮም ኢና ኣይኮነን ቪዛ ሒዝና ናብ ኣሜሪካ ክንከይድ ናብ ኣዲስ ኣበባ እውን ከምዘይንኸይድ ይፈልጡ እዮም ክትብል እያ ወይዘሮ ፈትለወርቅ ተዛሪባ ዘላ ካም ጥያሽ ቤት ምክሪ ትግራይ ብተወሳኺ ድንጋገታት ስምምዕ ፕሪቶርያ ይጥሕስ ኣሎ ብምባል ሕብረት ኣውሮፓ ዘለዓለ ጉዳይ ህወሓት ናይ በኢናዊ ግዱድ ወተሃድራዊ ምልምላት ተግባራዊ ምግባር እዩ ሓላፊት ቤት ፅሕፈት ህወሓት ነዚ ናይ ሕብረት ኣውሮፓ ነቐፈይታ ግፋየለን ዝብል ምላሽ ብምሃብ ክመፅእ ንዝኽእል ውግእ ምድላው ከም ዘድሊ ግን ተዛሪባላ ጸላኢ ውግእ ናይ ምክያድ ድልየት ሒዙ ምሉእ ዓቕሞ ሰሊፉ ክመፅእ እንተጀሚሩ ትግራይ ክትዳለ ኣለዋ ክመፀና ዝኽእል ወራር ንምምካት ክንዳለልና ዝብል ዘተ ክንጅምር ከለና ግፋ ጀሚሮም ኢሎም ዘመተ ኸፊቶም ግፋ እንተደሊና መዓልታዊ ብዙሓት መናእሰይ ኣውቶቡስ ተሳፊሮም ይኸዱ ኣለዎም እንተዘይደልዩ ምንም ክትገብር ኣይትኽእልን ኣሚን እዩ ክቃለስ ዘለዎ ክትብል እያ ወይዘሮ ፈትሊወርቅ ንጋዜጠኛታት ኣብ ዝሃበቶ መብርሂ ሓቢራ ዘላ ኣብዝ ሓለፉ ሰሙናት ብዝወፁ ናይ ውሽጢ ዓድን ዓለም ለኻውን ትካላት ተጣበቕ ሰብ መሰላት ሪፖርታት ግን ናይ መራኸብቲ ብዙሓት ፀብጻባት ሓዊስካ ናይ ዓይኒ መሰኻኸር ምስክርነትን ምስ ትንሳእ እትብሎ ዘላ ሓበሬታ ዝጋጨ እዩ እቶም ናይ ዓይኒ መሰኻኸር ካብ ዝሓለፈ ርሑ መጋቢት ጀሚሩ ኣብ ዝተፈላለዩ ከባብታት ትግራይ ኣብ ውግእ ክሳተፉ ዝኽእሉ መናእሰይ ብግዲ ናይ ምግፋፍን ምምልማልን ናብ ወተሃድራዊ ማዓስከራት ናይ ምውሳድን ምንቅስቃሳት ይካየዱ ከም ዘለዉ እዮም ኣቃሊዖም ኣብ ሱዳን ዝተፈፀሙ ዘስካዕ ክሑ ገበናት ይዳሎም ዝተብሃሉ ላዕለዎ ሰበስልጣን ሕቡራት ዓረብ ኤምሬትስን ኢትዮጵያን ብኣህጉራዊ ቤት ፍርዲ ገበን ክምርመሩ ተሓቲቱ ኪዳን ኣህጉራዊ ውድባት ሰብኣዊ መሰላትን ሕግን ኣብ ሱዳን ዳርፉር ዝተወልዐ ግጭት ዝተፈፀሙ ዘስካሕ ክሑ ገበናት ምቹ ኩነታት ብምፍጣር ተሳትፈ ኣለዎም ዝተብሃሉ ንኢትዮጵያ ሓዊሱ ናይ ብዙሓት ሃገራት ላዕለዎት ሰበስልጣን ብኣህግራዊ ቤት ፍርዲ ገበን ኣይሲሲ ምርመራ ክግበረሎም ተሓቲቱ ኣሎ ዝፃውዒት ማእከል ሰብኣዊ መስላት ራውል ዋለንበርግ ምስ ዝተፈላለዩ ናይ ሕጊ ምርመራን ማሕበራትን ሲቪክ ማሕበርን ብምዃን እዩ ኣቕሪብዎ ዘሎ እቲ ጥርዓን ዓቃብያን ሕጊ ኣህጉራዊ ቤት ፍርዲ ገበነኛታት ናይ ወፃኢ ሃገራት ሰበስልጣንን ኣደዳደርትን ብሱዳን ተወጋእቲ ዝተፈፀሙ ገበናት ኮኔልካ ብምሕጋዝ ወይ ብምትዋዒድ ዝነበሮ ምዃኑ ክምርመሩ ሓቲቱ ኣሎ እቲ ክስቲ ናይ ወፃኢ ተዋሳእትን ሓይልታት ህፁፅ ደገፍ ርስፍ ናይ ሱዳን ሓይልታት ምክልኻል ናይ ውግእ ኣፅዋር ዕስዋት ወተሃደራት ንዋህታት ሎጂስቲክስን ፋይናንስን ብምቕራብ ኣብ ልዕሊ ብርገሳውያን ዜጋታት ግፍዕ ከም ዝፍፀም ገይሮም ክብል እዩ ኸሲሱ ዘሎ ኣብዚ ናብ ዓለም ለኻዊ ቤት ፍርዲ ገበነኛታት ንምቕራብ ክስቲ ካብ ዝቐረበሎም ኣካላት ዝተጠቕሰ ሃገራት ንሕቡራት ዓረብ ኤምሬትስን ዘወባብያን ደገፍቲ ርስፍን ዝፈለየ ኮይኑ እዚ ድማ ካብ ኢትዮጵያ ሊብያ ቻድ ሶማልያ ኬንያን ኡጋንዳን ዝተዋፃፁ ስሞም ዘይተጠቕሰ ሰበስልጣንን ደለልትን ተጠቓሊሎም ኣለው እቲ ጥምረት ኣብቲ ክስቲ ምንነት ናይቶም ሰበስልጣን ወግዓዊ ይገበረን ብተወሳኺቲ ክስቲ ምስ ናይ ሱዳን ሓይልታት ምክልኻል ተታሓሒዞም ንዝተፈፀመ ገበናት ናይ ኢራን ቱርክን ግብፅን ሰፊሕ ተራ ዘጠቓላለ ምዃኑ ተገሊጹ ኣሎ

0: Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
1: Australia explain it. نحدشتي سدتنياتات بزعبا من برغزا تأنا سرحن كال حدش حبريتا بمهب يحقز اب sbs.com.au/australiaexplained بزحو اب موبايلكم مدباتن بودكاستاتن تسمعلو زبالت امقردي SBS Audio App يو نا SBS Audio App كاب App Store وي Google Play بنتا داونلود قبرو نا SBS Insight زتشلما مدب كوينو وانا وكونتات كال اوتزيد اوف روزكات وزعباتات زقرب مدبيو وطرو سولو الساعة شمون تنفرغان اب اس بي اسن اب اون ديماندن يقرب
2: sbs.com.au/tigrinya اب اونلاين وطرو تبتحوا مربب حبريتا يخون وانا وزيناتات زعباتاتن مزاناقعتاتن اب sbs.com.au/tigrinya رخبو SBS ትግርኛ ምስማዕ ኣጊብኩም ልዶ ኣብ ፌስቡክና ኣቲኹም እትዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን SBS ትግርኛ ኣብ ፌስቡክ
3: እዚ እትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ SBS እዩ
4: ትብረት ያበለይ ስለትዕልሜኻ ስመይ ኣሌክዛንደር ጣዕመ ፎቶ እዩ ዝበሃል እታ ፈቶ ካብ ፈቶ ዝመፀት ካብ ፈቶዎ ዝብል ቃል ዝመፀ ስለዝኾነ ኣጋጣሚ ግን ምስ ግዜ ምውሳድ ኣብ ግዜ ደርጊ ኣቦይ ኣብ ዩኒቨርስቲ ስመራ ይሰርሕ ስለዝነበረ መምህር ስለዝነበረ ኣብኡ ኣሲስተንት ጂኤ ስለዝነበረ ብፎቶ ተለሚዳ ፎቶ ኮይና መጨረሻ ወፅያ እምበር
5: ፈቶ ያትብል ፈቶ ዝገርም ከዓ ናይ ፎቶግራፍ በዓል ሞያ ኢኻ ከዓ ኮንካ ማለት እዩ ስዱ ተፅዕኖ ጌርካ
4: ኣጋጣሚ ኣየስ እንታይ ዝበሃል ደስቲን ቱ ቢ ፎቶግራፈር ማለት እዩ ኣጋጣሚ ፎቶግራፈር ከዓ ኮይነ ስለዚ ወይ ተሓሲቡ ዝነበረ ክኸውን ይኽእል ግን ብኣሌክስ ፎቶግራፊ ይፍለጥ
5: ሕጂ ቀንዲ ሞያኻ ግን ማለት ካብ ዩኒቨርስቲ ተመረቕካሉ እንታይ እዩ ንምንታይ ናብ ሽፍቲ ጌርካ ቅድሚ ናብቲ ክሳይ ምግባርና ስቅሩብ ብዛዕባኻ ክንፈልጥ ስለዝደለና ኢና
4: ሞኖሪስ ኢንፋክት ኣብ ኣስመራ ዩኒቨርሲቲ ብቋንቋን እንታይ ዝበሃል ስንፅሑፍ ወይ ከዓ ሊትሬቸር ኢንግሊሽ ን ሊትሬቸር ዝብል ዲግሪ ቀዳማይ ዲግሪ ወሲደ ድሕሪ ቁሩብ ኣብ ቲቪ ሰሪሐ ነረ ኣብ ሚኒስትሪ ኦፍ ኢንፎርሜሽን ኣዘ ማተር ፋክት ኣብታ ናይ ኢንግሊሽ ፕሮግራም ከም ቪድዮ ኤዲተር ኤን ኒውስ ትራንስሌተር ሰርሐ ነረ ኩሉ ግዜ ግን ኣብ ቴክኖሎጂ ዝምባሌ ስለዝነበረን ወይ ከዓ ከምኡ ይደሊ ስለዝነበርኩ ኣብ ኣሜሪካ ቅድሚ መምፀአ ኣብ ሱዳን ነረ ኣብ እናተቐመጥኩ I-20 ወይ ከዓ እዚ እንታይ ኢንተርናሽናል ቪዛ International Student Visa رخيبة Peter Informer

0: ስደት ማለት ተማሂሮም ተኣኺብኩም ብዙሕ ሰብ ክድና ክግረም ኣብ ገሊኡ ድማ ከመይ ኢሉ ኮይኑ ዝብል ብዙሕ ህቶታት ይለዓላሉ ብዚ ማሕበራዊ መራኸቢታት እሞ ከምቲ መሊስኩም ዝገለፅኩምሞ ተኣኻኺብካ ዝኽርኻ ንምሕዳስ እቲ ኔትወርኪንግ ወይ ከዓ እቲ ርክብ ንምፍጣር እዩ ተባሂሉ ሞ ካብ ምንታይ ዝብገስ እቲ ዕላማን እቲ ሸቶን ከመይ ከም ዝመስል ሕፅር ኣቢልካ ገለፀለ
1: ፅብቕቲ ሕቶ ኣባጋግሱ ከም እንታይ በቃ ዳርጋ ኣብ ዳንስ ፍሎር ሓደ ግዜ ቅድሚ ዓመት ክልተ ዓመት ይኸውን ዕሩኽ ተራኺብና ኣብዚ ናይ ማሕበር ፖቸፊላ ዝበሃል በዓል ነይሩ ኣብኡ ናይ ሩ ከምዘ ሓውሰ ሪዩኒን ሕጂ መብዛሕቶም ተምሃሮ ዩኒቨርሲቲ ስመራ ደቀቲ ከባቢ ወይከዓ ኣብቲ ከባቢ ዝዓበዩ ከባቢ ፖቸፊላ ዝዓበዩ ዝተራኸብናሉ ኣጋጣሚ እዩ ነይሩ ስለዚ ኣብኣ ንሕናስ ካብ መንሓሚቕና ዘይንገብረሉ ኣጋጣሚታት ከእንታይ ኣሎ ሕጂ ኣብቲ ግዜ ዝተገብረሉ ክንራኸብ ከለናስ ዳርጋ ንገሊኦም ድሕሪ እንደይ ምክብለካ 20-25 ዓመት ዝተራኸብናሉ ኣጋጣሚ እዩ ነይሩ ስለዚ ካብኣ ዝነቐለት ግን እዚኣ እንድሕር ዳኣ ምዝኦም ሰባት ጥራሕ ኣነ ኣጋጣሚ ምስ ስለዝገይሽ በዚ ናይ ፎቶግራፊ ስራሕ እውን ምስ ብዙሓት ይራኸብ እየ ግን ንገሌናሲ ዳርጋ 30-35 ዓመት 25 ዓመት 20 ዓመት ዘይተራኸብናሉ ኣጋጣሚ ስለ ዘሎ ስለዚ እዛ ናይ ተምሃሮ ዩኒቨርሲቲ ስመራ ከምኡውን ናይ ኮሌጃት ተባሂሉ ምትእኽኻብ ዘይንገብር ሪዩኒን ዘይንገብር ኢልና ዝተመደበት ወይ ዝተጀመረት እያ ግን ኣብ ኣንታይ መፅያ ክንራኸብ እንተደኣ ኮይና ሲ ምዝ ኩሉ ፍልልያትና ናይ ኣተሓሳስባ ይኹን ናይ ትምህርቲ ይኹን ናይ ደረጃና ይኹን ናይ ስራዕና ይኹን ኮታ ኩሉ ነገር ኣብ ግምት ብዝእተዎ ክኸውን ኣለዎ ኣብ ምንታይ ከ ክንሰማዕ ንኽእል ኣብ ምንታይ ከ ክንጋራጮ ንኽእል ስለዚ ኣብቲ ክንሰማዓሉ ንኽእል ነገራት ኮፍ ኢልና ክንዕልለሉ ንኽእል ኔትወርክ ክንፈጥረሉ ንኽእል ነድህብ እምበኣሬከስ ተባሂሉ ካብኣ ዝነቐለት እምበኣሬከስ ካብ ፖለቲካውን ካብ ሃይማኖታውን ነፃ ዝኾነ ምትእኽኻብ ይገበር ተባሂሉ ካብኣ ዝጀመረት እያ ነራ ስለዚ ንሳ ከዓ ስለዝኾነት እያ ከምዚ ዝረአኸዮ ምናልባት ኣብቲ ማሕበራዊ ሚድያ ንኩላትና ክጥርንፍ ክኢላ ኩላትና ከዓ ተሓጒስና ኣላ ወፂና መብዛሕትኡ እቲ ሰባት ዝህቡካ ርእቶታት ሕጂ ክሪኦም ከለኹ ፖዚቲቭ እዩ ማለተይ ሲ ኣወንታዊ ሓሳባት ወይ ደገፍ ይህቡካ በቲ ሓደ ወገን እውን ክህሉ የብሉን ወይ የለን ማለት እውን ኣይኮነን ግን
0: እንታይ እቲ ምስኡ ተሓሒዝካ እቲ ቻለንጅ እንታይ ነይሩ ናብዚ ክትበፅሕ ማለት ሲ ዕንቅፋታት ኣይሰኣንን እዩ ከም ንፈልጦ ማለት ነፃ ኮንካ ኣኼባ ክትገብር ዳርጋ ብዘይከኣለሉ ናብቲ ሓደ ወገን ወይ ናብቲ ካልእ ወገን ተፀጊዕካ ተዘይኮይኑ ዝበሃለሉ ግዜ ኢና ዘለና ብፍላይ ኣብ ኤርትራውያን ዘሎ ኩነታት ማለት እዩ ከምዚ ዓይነት ነፃ ዝኾነ ካብ ኩሉ ከምዝበልካ ካብ ሃይማኖት ካብ ኮነ ይኹን ፀጊዕ ከይገበርካ በቲ ዘራኽበካ በቲ ኣካዳሚ ኣብኡ ዝኣትኻ ዝወፀኻ ኣብቲ ዩኒቨርስቲ ማለት እዩ ኣኼባ እዩ ተገይሩ ወይ ከዓ ምትእኻብ እዩ ተገይሩ እሞ ዕንቅፋታት ነይሩ ዶ ነዚ ንከይግበር ማለት ዘይልሙድ ስለዝኾነ እዩ ዝሓተካ ዘለኹ
1: ሓቂ እቲ ዕንቅፋታት ተዓባይ ማህንቆ ዝነበረት ኣክቸዋሊ እዚኣቶም ዳኣ እሞ ናብዚ ዝፀግዕ ዝሓዙ እንዲኦም እዚኣቶም ዳኣ እሞ ከምዚ እንዲኦም እዚኦም ዳኣ ከምዚ ዝገበሩ እንዲኦም ንዓይ ፐርሰናል ምሻ ኣሎ ኣነ ካብ ፖለቲካዊ ረኣያናት እውን ኣለኒ ስለዚ ብስም ኣሌክስ ክርእዎ ዝፍትኑ ሰባት ነይሮም ሕጂ ሓንቲ ካብተን ሕቶታት ወይ ከዓ ብቴሌፎን ብዙሕ ግዜ ዝመፀኒ ኣናውንስ ክንገብሮም ከለና ንስኻ እንድሕር ትገብሮ ኮንካ ዳኣ እሞ ኣብዚ ሳይድ እንዲኻ ዘለካ ስለዚ እዚኣስ ፀገም ዶይ ትኸውንን እሞ እምበኣሬከስ ኣነ ሕጂ ሽዑ መብርሂታት ክህብ ጀሚረ ነታ ጉጅለ እውን ኣነ መርሓ ስለ ዝነበርኩ እምበኣሬከስ ከምዚ ዝብል ዕላማ ክንሒዝና ስለ ዘለና ከም ሓውሲ ቃለ መጠይቅ ጌርና ኣብቲ ዩቱብ ኣውፂናዮ ስለዚ እቲ ሰብ መብዛሕትኡ እታ ማሕንቆ ዝበልዋ እዛ ካብ ፖለቲካ ነፃ ክትከውን ኣይትኽእልን እያ እዚኣ ምክንያቱ በዓልኩስቶ ኣለዉ ስለዝተባሃለ መብሪ ምስሃብና ግን ፅብቕቲ ነገር እቲ ኩሉ ሰብ ፈትይዎ ዝዓበየት ማሕንቆ ትበሃል ስንሳያ ነና ብፍላይ ኣነ ከም ሰብ እውን ብሕቡእ ኣይቃወምኒ ብሕቡእ

0: እውን ዝገብሮ ነገር ወላ ሓደ የለን ስጋ ፍጂ የዝለካ ግን ኣብዚ ኣተራኽበና ዋላ ነዞም ኣብዚ ብዙሕ መሓዙት እዮም ዘለዎኒ ብዙሕ ኣጋጣሚ ብዙሕ ምስ ፎቶግራፊ ዝተሓሓዝ ብዙሕ መሓዙት እዮም ዘለዎኒ ስለዚ ካብ ክልቲኡ ሳይድ ውን ስለ ዘለውኒ ኣነ ብተቃዋማይ ኢኻ ወይ ደጋፋ ኢኻ ኢለ ዘርሕቆን ዘቕርቦን ሰብ የለን ንዑ በጃኻትኩም ተኣከቡ ንኩሉ ውን ክፉት ስለ ዝኾነ ካብ ፖለቲካን ካብ ሃይማኖትን መፂና ኮፍ ንበል ንዛተ እናበልና ዘምፃናየ ነገር እዩ ስለ ብቐዳማይ ክዕልለካ ሲ ኣቲ ድሕሪ ምስ ሓለፈ ንቀዳሙ ወፅየ ነይረ ንከተማ ንከተማ ምስ ወፃና ሕጂ ሓደ ሰብ መፅኡ ቀዳም ዋ መፅኡ የቕሬታ ኣብለኒ ዋ እንታኹንካ የቕሬታ ትብለኒ ማለት እዩ ብመልክዕ ኢና ንፋለጥ ብስሙን ዳርጋ ኣይፈልጦን እዩ ግን ኣብዚ ከባቢ ስለ ዝኾነ የቕሬታ ብለኒ እንታይ ጌርካ እንታይ ጌርካ ብዛዕባ ምንታይ ኢና ሞ ይቕረ ትብለኒ ዘለካ ኢልየት ኣነስ ምሳኻስ ብዙሕ ኢና ፌስቡክ ተኻቲዕና ብፖለቲካ ስጋዕ ምፅርራፍን በፂሕና ነርና ብለኒ እዋ ኣነ ሕጂ ዝክሮ ነ ተረዲእካ ማለት ዚ ከምዚ ልሙድ እዩ ኣባና ትፀራረፍ ትኮራረ ግን ብኣካል እውን ረኪብ እየ ስለዘይፈልጥ ስማዕ ኢለዮ ከምቲ ንስኻ ጌጋ ጌረልካ ዝኣመንካ ኣነውን ጌጋ ኣለኒ ስለዚ ቅሬታ ምባል ሕማቅ ኣይኮነን ስለዚ ኢንፋክት ፅቡቅ ነገሩ እሱ ምስ ረኣየ እዩ ዝዛረበን ዘሎ ዝገበርናዮ በዓል ፅቡቅ ሓሊፉ ስለዚ ንሕና እውን ሲ እቲ እንሪኦ ነገር ሲ ኣሎ ግን ስለምንታይ ተግልሉና ንስኻትኩም ንሕና ከዓ ስለምንታይ ነግልለኩም ብዝብል እዩ መፂኹም ይብለኒ ሞ ሕጂ ዝገርመካ ነገር ካልእ ብሓደ ቦታ ከዓ ከይደ ቅድሚ ክልተ ሰሙን ይኸውን እታ ዝፍላይር ርኢኸያ እንተ ደኣ ኮንካ ናይቶም ሙዚቀኛታት ዘውፀና እያ እንታ ክንገብር ኢና ፈቲና everybody should be represented mish bkhutiy wagan anas nate yellown anas na'iz muslim yellown cable metansab kab klutiu azani qna ina gerna nsu kha mkhniyat allo mkhniyatu kab nahala sak azhaze way nahala haymano zahaze way nahala politika wal ra'ya atrah zallowo zay konas nkhullu zatqale lakho khawun sile zallowo ብኸምኡኢና ምፅኢና ስለዚ ሓደ ዕሉል ማለተይሲ ናይቲ መንግስቲ ደጋፋይ እውን ዝብል እታ ዝገበርካዮ ፍላየር ከምዚ ርአ ይፈለጥኒ እዚ ሰብ ዝብለካ ዘለኹ ሰላምታ ፅቡቅ እዩ ዘለና ኢንፋክት ብዙሕ ቅርርብ እዩ ዘለና ምስኡ ግን ካብ ምድጋፉ ዝተለዓለስ ብዙሕ ኣረኣያ ብዙሕ ቂሙ ክህልዎ ይኽእል እዩ ዝብል እምነት እዩ ዘለኒ ግን መፅኡሲ ብጣዕሚ በቃ ተሓጒሰልካ የ ዘለኹ ይብለኒ እቲ ዝገበርካዮ ነገር እቲ ዝገበርኩምዎ ነገርሲ ብጣዕሚ ኣብቲ የንፀባርቅ ኣሎ ሞ ላይ ከማን ጌረልካ ክለ ርገፋርኒ
1: ፅቡቅ ናብቲ ክሳይ ክንከይድ ሕጂ እንታይ ዝበሃል ኣሎ ገሊኦም ዝረእኽዎ ማለት ሕልፍሕልፍ ኢለ እንታይ ተኣኪቦም ሳዕሲዖም ተተቢሎም እንታይ ሞፍርዮም ዝበሃል ዘረባ እውን ሰማዕ ኣለኹ ዝተፈላለየ ማሕበራ ዋላ ተቃወምቲ ኹኑ ዋላ ደገፍቲ ኹኑ ማለት እዩ ከምኡ ዝበሃል ዘረባታት እውን ኣሎ እንታይ ገቢ ገይሮም ከምዝኾነ ምትእኻብ ተኣኪቦም ሳዕሲዖም ከይዶም እንታይ ዝባቐጥዎ ነገር ኣሎ ዝብል ኣሎ ሞ እንታይ ባቐጥኩም
0: ጠባቲ ኤክስፕሬሽን እያ ሓቂ ማለት ንሰብ ብደገ ንዝሪኦ ናይ ሳዕስዒት ናይ ሰሓቅ ናይ ተሓጓስ ናይ ምትሕቁቃፍ ናይ ፍቅሪ ዝተረኣዮ እዩ ንሱ ጥራሕ እዩ ዝርኢ እቲ ሰብ እቲ ኣብ ውሽጢ ዝተገብረ ናይ ኔትወርኪንግ ሰርቨይ ምግባ ሰርቨይ እውን ጌርና እንታይ እንተገበርና ሓይሽ ካብዚ ከናበይ ንዝብል ዘቲና ኣብ ነንሕድና ከመይ ጌርና እቲ ዝምድና ከነደልድሎን ክንቅፅሎን ንክእል ዝብል ዘቲና እዛ ጀሚርናያ ዘለናስ ካብዚ ኣስናበይ ትኺድ ብምንታይ ኣገባብ ንቕፅላ ዝብል ዘቲና ሕጂ እቲ ደታ ቀዳሚ ነገር ኣብቲ ምናልባት ስፒች ውንሽተይ ስፒች ሓውሲ ስፒች ገይረ ነይረ ነቲ ሆስት ቲም ወኪለ ካብታ ዝበልናየ እንታይ ኢለ ወላ ሓንቲ ዳርጋ ከምዘይገበርናስ ንፈልጥ ኢና ግን እታ ፍርስተ ንዓኣ እውን ንምጅማር ዓብ ጎቦ ኮይና ስለ ትስማዓካ ነታ ፈርስት በርር ወይ ነታ ቀዳመይቲ ጎቦ ዳርጋ ቁሩብ ድፍእ ኣቢልናያስ ኣለና ሕጂ ንሳ ታዝዓበየት ፀገምቲ ኮነካ ንሳ ኣብ ደቃስካ ይኹን ኣብ ገለይካ ይኹን ኣብ ናብራካ ይኹን እናመፀ ዝርብሸካ ነገር ንሱ እዩ ንዓኣ በዲህናያ ስለ ዘለና ካብዚ ንኒው ኣነ ኢንፋክት ንነፍሰይ እንታይ ለ ደምዲምያ ደጊም ሞት ከም ኣዳም ዝበሃል ኣለዉ ባህል ኣቦዋትና እሞ እዚኣስ ደጊም ሞት ከም ኣዳም እያ ንዓይለየ ምክንያቱ ነዚኣ እንድሕር ጀሚርና እቲ ቀዳ እቲ

0: ባይስቴፕ ሳልሳይ ስቴፕ ይቀልል ይኽእል እዩ ዝብል እምነት እዩ ዘለኒ። ምክንያቱ ሕጂ ኣትሊስት
1: ግን እዚ ምትኽኻብ እዚ እንድሕር ክቕፅል ኮይኑ ማለሲ ተወሳኺ ተፅዕኖ ወይ ከዓ ዕንቅፋታት ኣይጋጥመኩምን ኢልካ ትሓስብ? ምክንያቱ እዚኣ ምናልባት ሙሉቕ ኢላት ክትከውን ትኽእል እያ ብገሊኦም ኣረኣያ ማለት እዩ። ስለዚ ኣብ ቀፃሊ ግን ብከምዚ ንክቅፅል ስተስፋ ኣለካ? ማለት ዕንቅፋታት ኣይበዝሕ
0: ዘለኒ ዕንቅፋታት ኢፋት እንተዘየሎ እዩ ዝገርመኒ ኣነ። እዚ ዕንቅፋታት ክንጅምሮ እንከለና ውን ከም ዝብለካ ዘለዉ ዕንቅፋታት ከም ዘሎ ፈሊጥና ኢና ጀሚርና። ሕጂ እንታይ ይመስለካ ናብ ሓደ ነገር ክትከይድ ዋላ ናብ ኪናት ውን ክወርዱ እንከሎ ዘርእዝ ቻለንጅ ከም ዘሎ ፈሊጦም፣ ግን ነቲ ቻለንጅ ከመይ ገይሮም ይብድህዎ ኣቢሎም እዮም ዝኸዱ፣ ሓሲቦም ተሊሞም እዮም ዝኸዱ። ስለዚ ቻለንጅ እንተዘየሎ ጥራሕ እዩ ክገርመኒ ኣነ ካብዝን እዮ። ኢንፋክት እዚ ሕጂ ተለኒ ለፍት ኤንድ ራይት ቴሌፎን ይረክብ ወይ ብፅሑፍ ይመፀኒ ኣሎ። ሕጂ ገሊኡ እንታይ እዩ ዝብል ጀኒውን ዝኾነ እዚኦም መሃዙተ ኣፀቢቀ ዝፍልጦም ካብ ክልቲኡ ሳይድ ኢካ ዝመፅ እጂ እንታይ እዮም ዝብሉ ተጠንቀቕ እዮም ዝብሉካ ተጠንቀቁ። ሕጂ ተጠንቀቁ እንታይ ኣመስላይ ካብቲ ቻለንጅ ከምዘሎ ስለዝርድኦም ኣፀቢቀ ዘመስግኖም ኢንፋክት ነዞም ሰባት እዚኣቶም። ምክንያቱ ስዑ ምሸት ቀዳ ዓርቢ ይመስለኒ ዓርቢ ምሸት እውን ንከተማ ወሪድናስ ሓደ ሰብ ይረክበኒ ዕብይ ዝበለ ሓውና እዩ ኣያና እዩ ስማ ዓይነን እዚ ክትገብርዎ ትደልዩ ዘለኹም ይርዳእኒ ንሕና እውን ዘይርዳእልና ኮይኑ ይኮነን ግን እዚኣ ኣፀቢቃ ታዝዓበየት ቻለንጅ ትመፀኩም ሕጂ እያ። ስለዚ ካብዚኣ ክትጥንቀቁ ኣለኩም። እዚ ካብ ኢንሳይደርስ ናይቲ መንግስቲ ደገፍ ዘለዎ ዝበሃል ሰብ እዩ ዝመፅእ ዘሎ። ስለዚ ብየነ ኣነ ዝገርመኒ ብድሆታት እንድሕር ዘየለዩ ብድሆ ግን ናይ ግድን ክህሉ ኣለዎ ክህሉ ይኸ
1: ስስ ራድዮ ራ ሰማዕትና እዚ ክሰምዖ ፀናሕኩም ምስ ኣሌክስ ፎቶ ኣብ ዝገበርና ዕላል እዩ ብዛዕባ ናይ ኣስመራ ዩኒቨርሲቲ ምትእኽኻብ ዝምልከት እዩ። ሙሉእ ትሕዝቱ ኣብ sbs.com.au/ ትግርኛ ክትሰምዖ ትኽእሉ ኢኹም። ዝተረፈ ትሕዝቶ ግዜ ተረኺብና ብዝመፅእ መደባትና ከነመሓላልፎ ኢና። በዛ ናይ ሓይለ ግብሩ ቢልና ናብ ምንባር ኣብ ኣውስትራልያ መደብና ንስ ክንሰግር ኢና።

ሓደ ጽቡቕ ናይ ቅድሚት መእተዊ ማዕጾ ንኩዕሶ እግሪ ንምቕራብ ዝተሃቅኑ እዮም። ሰባት ክመፁን መታታታዊ መደብ ኩዕሶ እግሪ ክወስዱን ምስቲ ግጥም ክጽመዱን ንምግባር ተባሂሉ እዩ። ግን ድማ ምስ ሓንቲ ክለብ ክተሓሓዙን ኣባል ናይ ሓንቲ ካፕተን ልዕሊ 600 ዝኾና ክለባትና ክመዝገቡ እውን እዩ። ምክንያቱ ክለባትና ማሕበረሰባት እየን። ከምዚኦም ዝኣመሰሉ መደባት ንሰባት እትጋግ ኣብ መንጎ ባህላዊ ማሕበረሰባትን ናይ ኩዕሶ እግሪ ማሕበረሰባቶምን ንምቅርራብ ከም ሓደ ዝበለፀ ኣገባብ ንሕግዘሎም ጌርና ኢና ንሪኦም። እዚ ስምዒት ማሕበራዊ ሓቋፍነት እዩ ንላል ሮቻን ታክሉም ናብ ማሕበረሰብ ኩዕሶ እግሪ ዝሰሓባ። ንሳ ብመንገዲ መሓዛ ብኤስኤስኣይ ማልቲካልቸራል ስፖርትስ ክለብ ኣብ ግዛት ኩንስላንድ ነፃ መደብ ኩዕሶ እግሪ ደቂ ኣንስትዮ ጀሚራ። ኣብቲ ልምምድ ኩዕሶ እግሪ ተዓዲመ ደረጃ ሓደ ምስልጣን ኩዕሶ እግሪ ክወስድ እውን ተዓዲመ ነይረ። ድሕሪኡ ምስታፍ ቀፂለ ፈፂመ ኣይገድፍክዎን ከዓ። ድሕሪኡ ድማ ኣብ ኤምኤስሲ ብምስታፍ ናብታ ቀንዲ ክለብ ከይተረፈ ክኸይድ ክኢለ ንኻልኦት ንኣሽቱ ከም ንቡር ዝብሎ ስፖርት ዘይፈላለዩ ምዃኑ እዩ። ስለዚ ፅቡቕ ተቐባልነት ትረኽቡ ካልኦት ሰባት ኣብ ዘይትፈልጡሉ እውን ኣብ ሓደ ማሕበረሰብ ዝተሓቆፍኩም ኮይኑ ይስምዓኩም። ንስኹም ምናልባት ኩዕሶ እግሪ ከም ሓደ ኣብ ዊንተር ወይ ክረምቲ ዝፅወት ጌርኩም ትፈልጥዎ ትኾኑ። ኣብ ግዛት ኒው ሳውት ዌስት ጥራይ ከባቢ 80,000 ተፃወቲ ንኩዕሶ እግሪ ሓጋይ ወይ ሳመር ፉትቦል ተመዝጊቦም ኣለው። ሳመር ወይ ካብቲ ንቡር ወቅቲ ወፃኢ ዝካየድ ኩዕሶ እግሪ ባዕሉ ሓደ ዓብዪ ስፖርት እዩ ይብል ሚስተር ዲብዲን። እዚ ነቶም ኣብ ግዜ ሓጋይ ግድን ዘይፃወቱ ሰባት ነቲ ፀወታ ግን ክፍትንዎ ዝደልዩ ፍፁም ዝምቺ እዩ። ብዙሓት ሰባት ኩዕሶ እግሪ ሓጋይ ክፍትንዎ ንሪዮም ከም ዝፈትውዎ ድማ ይርድኡ። ኣብ መወዳቱ ነቲ ዝቕፅል ዓመት ንኩዕሶ እግሪ ክለብ ሓጋይ ይምዝገቡ። ብናኣሽቱ ጋንታታት ኣብ ንስ ዝበላ ሜዳታትን መብዛሕትኡ ግዜ ሰሙናዊ ኣብ ሓደ ቦታ እዩ ዝፅወት። ዝያዳ ወዝባዊ እዩ። ስለዚ ሰባት ኣብ ሓደ ግጥም ክረምቲ ምናልባት ክፍትንዎ ዘይክእሉ ዝነበሩ ገለ ሜላታት ኣፀዋውታ ወይ ዘዘናግዑ ነገራት ክፍትኑ ይኽእሉ። ዝተሓተ ዕንቅፋት ዘለዎን ዝያዳ ዘዘናግዕን ኮይኑ ይስማዓካ። ካልእ ምናልባት ነቲ ኣብ ዓለም ብቕልጡፍ ዝዓቢ ዘሎ ስፖርት ውሽጢ ኣዳራሽ ክትፍትኑ ትደልዩ ትኾኑ። ፉትሳል መጠኑ ዝነኣሰ ኣብ ውሽጢ ኣዳራሽ ዝፅወት ዓይነት ኩዕሶ እግሪ እዩ። ቅልጡፍ ተወንጫፍን ክእለት ዝመልኦን ተባሂሉ ዝግለጽ ኮይኑ ብዙሓት ናይ ዓለምና ዝበለፁ ተፃዋቲ ክፍጠሩ ዝሓገዘ እዩ። ወይ ድማ ትሑት ፀዓቂ ዘለዎ ሓደ ነገር ክትፍትኑ ደሊኹም ትህልው። ከምኡ እንተኮይኑ ሚስ ጋሪዮክ ቀሲልካ እናኸትካ ትፃወተሉ ዎኪንግ ፉትቦል እውን ልዑል ዕብየት ዘርኢ ዘሎ እዩ ትብል። እዚ ብዓበይቲ ኣውስትራልያውያን ኣዝዩ ዝተፈትወ ኮይኑኣሎ። ብፍላይ ድማ ኣብቶም ኣብ ዝሓዘ ዓይነቶም ማሕበረሰባትናን ኣብዚ ንምስታፍ ብመንገዲ ክለባትና ብምዝጋብ ጥራይ ዘድሊ። ግን ብዝያዳ ኣገዳሲ ሓደስቲ ሰባት ክትረኽቡ መሰረት ዝኾነኩም ማሕበረሰብ ይህበኩም። ትሑት ምድፍፋእ ወይ መጠን ምትንኻፍ ኣብ ዘለዎ ስፖርት ክትህልው ክትክእሉን ግን ከ ንዓበይቲ ኣውስትራልያውያንን ዝጥዕም ወይ ዝምች እዩ። ካብ ኩሉ ዝበለፀ እቶም ኣባሎ እንትኾኑ ወይ ትሕወስዎም ማሕበረሰብ ተፃወቲ እዩ። ኣሕመድ ጊሳሪንያ ብመንገዲ ከባብያዊ መምሕዳሩ ኣብ መልበን እዩ ነቲ ቀሲልካ እናኸትካ ትፃወቶ ኩዕሶ እግሪ ወይ ዎኪንግ ፉትቦል ክረኽቦ ዝኽኣለ። እዚ ዓይነት ኩዕሶ እግሪ ዝተወጠነ ወይ ዝተፈጥረ ብቕዓትካ እናሓለኻ ኣዕሩኽ መሓዙት ከተፍሪ ክሕግዝ ተባሂሉ እዩ። ብልክዕ እዚ ክንዲዚ ዘድክም ክኸውን ፈፂመ ኣይተፀብኽዎን። ልብኻ ክትሃርም ይገብርን ሞራል ከም ዝስማዓካ ዝገብርን እዩ። እዚ ዎኪንግ ፉትቦል ከይዕሽወኩም፣ ምክንያቱ ሙሉእ ብምሉእ ረሃፅ ዘጠልቅየካ እዩ። ውሽጣዊ ስምዒትካ ወይ ሙድካ ዘድንፍዕ እዩ። ክንዲ ምንታይ ፀዓት ይወስደልካ ክእመን ዘይከኣል እዩ። ቀሊል ይኸውን ኢለ ሓሲበ ነይረ ግን ብልክዕ ተገዲስካ እንተተፃዊትካዮ ክንድኡ ቀሊል ኣይኮነን። ልክዕ ከምቲ ን50 ዓመታት ዝተፃወተ ሚስተር ጌሳሪንያ ግን ብተመሳሳሊ ህንጡይነት ክትፃወቱ ግድን የብልኩምን። ምጉናፅ ወይ ምጉያይ ኣይፍቀድን እዩ። ትሑት ምትንኻፍ ወይ ፀቕጢ ዘለዎ ስለ ዝኾነ ንፀገም ጥዕና ዘለዎም ሰባት ወይ ትሑት ርእሰታ ማንነት ንዘለዎም ፅቡቕ ስፖርት እዩ። እኳ ደኣ ንኹሎም ዕድመታት ዝኾኑ ክፍለ ግዜታት ክትረኽቡ ትኽእሉ ኢኹም።

ክቡራ ሰማዕትና ንሎሚ ዝሓዝናዮ መደብና ምዛሚና ዘለና ቅድሚ መፃውና ግን ኣርስታት ዜና ክደግመልኩም ጉጅለታት ኣድሕን ኣብ ቬነዙዌላ ድሕሪ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዝድሕኑ ሰባት እንተረኸቡ ቃልሶም ይቕፅሉ ኣለዉ። ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ኣብ ምርጫ ኮንግረስ ኣሜሪካ ንብዙሕ ዓመታት ስልጣን ሒዛ ንፀንሐት ኣባል ኮንግረስ ሽዒራት ዓዊታ። ኣብ ፀወታታት ዋንጫ ዓለም ፊፋ እንግሊዝ ኣንጻር ኮንጎ ገጢማ 2-1 ክስዕር ከላ ቤልጅም ድማ ንሴኔጋል 3-1 ስዒራታ። ባር ሰማዕትና ናይ ሎም መደብና ዛዚምና ኣለና። ኣብ ዝመፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንለሰኩም ኢና። ክሳብ ሽዑ ሰላም ቅነ ዝምነየልኩም ንስኹም ፅናሕኩ ኣዳለውና ኣቕራብን ዝመደብ ብየነሰመርህ ብሩኽ መዓልቲ እዩ።